ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ በዱር አጎዳት በሰው አደማመር እድሜ ገመር ልክ ይሆናል ልኩን እንዳሰብ ነው እናሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀጠሮ ጥሪ መገናኛ ድግስ ደስ ደስ የዕለት የዕለት አርሺ ደስ ደስ ደስ የዕለት የዕለት አርሺ ደስ ደስ

መገናኛ ድግስ ደስ ደስ ደስ ታዲያ ምነው ታዲያ ምነው የቅር እንዲያ ታዲያ ምነው ታዲያ ምነው የቅር እንዲያ

ታገደብ ለፍላጎት ይሳ ግዜ ሰዓት መደብ ዱራ ጎታደር በሰው አደም አመር እድሜ ገመር ለክ ይሆናል ኩልን ዳሰብ ዳሸናልኛ ለራሳችን ብለ

0: Adown.
1: Limbon. Hey. Still like what I like. It's like still like so go on. Like no one could throw away and then a baruch. That eh. Finally got together. You know. Salam for the dinner. Yeah. All I can cover in the road for the gallo. United is next for the gallo. But United didn't matter for the gallo. United didn't know for the gallo. United was latching in the gap by now. ሁላችንም እውነትን እናውቅ ይገባል፣ እንከተል ይገባል፣ ይገባል ይገባል፣ እንረዳ ይገባል። እውነት እውነት ብቻ ነው፣ ሌላ እውነት የለም። እውነት ብቻ ነው። እውነት ሳምናት እውነት እውነት ብቻ ነው። እዛ ምላሽ ሲቸር ካስማት ወሬም በዜማ እንጂ ወሬ እንደው አይበጅ ታጋሹ አቡሹ አይሰራ ደግሞ